ካፊያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ ያለና ቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ አባቴም ባውጥቶ አልቅሶ መከረኝ እንዲህ ሲል መከረኝ